0: እሱ ነው
1: እንዴ?
0: ባንና ሰዓት ይፈኒ
1: ትጂታ
0: አዘ እስኩ ማርና ተይ ባንና ነው
1: እስኩ ባሪ ማኪ ባንም ደካይ ተይቀም ዝፋፋኩ አርካት ካርባታን በሚቱ ቪዲዮ ማላኝ እቲን ታቸው እስኩ ማጋይለ